0: እንትግሪኖ ሰላም ለአኹ ማርያም ጸጋዝ መልአክ እግዚአብሔር ምሳኺዩ እንካባንስ ስትባረኪ ኸናይ ከርስፍሪ ኢየሱስ ስትባረኺዩ
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደለ ኖስታ ማወተ ያሜ
0: ሰላም ለአኹ ማርያም ጸጋዝ መልአክ እግዚአብሔር ምሳኺዩ እንካባንስ ስትባረኪ ኸናይ ከርስፍሪ ኢየሱስ ስትባረኺዩ
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደለ ኖስታ ማወተ ያሜ
0: ሰላም ለአኹ ማርያም ጸጋዝ መልአክ እግዚአብሔር ምሳኺዩ እንካባንስ ስትባረኪ ኸናይ ከርስፍሪ ኢየሱስ ስትባረኺዩ
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደለ ኖስታ ማወተ ያሜ
0: ሰላም ለአኹ ማርያም ጸጋዝ መልአክ እግዚአብሔር ምሳኺዩ እንካባንስ ስትባረኪ ኸናይ ከርስፍሪ ኢየሱስ ስትባረኺዩ
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደለ ኖስታ ማወተ ያሜ
0: ሰላም ለአኹ ማርያም ጸጋዝ መልአክ እግዚአብሔር ምሳኺዩ እንካባንስ ስትባረኪ ኸናይ ከርስፍሪ ኢየሱስ ስትባረኺዩ
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደለ ኖስታ ማወተ ያሜ
0: ሰላም ለአኹ ማርያም ጸጋዝ መልአክ እግዚአብሔር ምሳኺዩ እንካባንስ ስትባረኪ ኸናይ ከርስፍሪ ኢየሱስ ስትባረኺዩ
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደለ ኖስታ ማወተ ያሜ
0: ሰላም ለአኹ ማርያም ጸጋዝ መልአክ እግዚአብሔር ምሳኺዩ እንካባንስ ስትባረኪ ኸናይ ከርስፍሪ ኢየሱስ ስትባረኺዩ
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደለ ኖስታ ማወተ ያሜ
0: ሰላም ለአኹ ማርያም ጸጋዝ መልአክ እግዚአብሔር ምሳኺዩ እንካባንስ ስትባረኪ ኸናይ ከርስፍሪ ኢየሱስ ስትባረኺዩ
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደለ ኖስታ ማወተ ያሜ
0: ሰላም ለአኹ ማርያም ጸጋዝ መልአክ እግዚአብሔር ምሳኺዩ እንካባንስ ስትባረኪ ኸናይ ከርስፍሪ ኢየሱስ ስትባረኺዩ
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደለ ኖስታ ማወተ ያሜ
0: ሰላም ለአኹ ማርያም ጸጋዝ መልአክ እግዚአብሔር ምሳኺዩ እንካባንስ ስትባረኪ ኸናይ ከርስፍሪ ኢየሱስ ስትባረኺዩ
1: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደለ ኖስታ ማወተ ያሜ